0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጠናሽጥልን የሰኔ 20 ቀን 2018 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። በምስራቅ ኢትዮጵያ የምትገኘው የድሬዳዋ ከተማ በዚህ ደረቅ ወቅት ከፍተኛ ሙቀት እያስተናገደች ትገኛለች። በሙቀት ላይ የተፈጠረ የውሃ እጥረት ነዋሪዎችን እየተፈታተነ ነው። በጉዳዩ ላይ የዶቼ ቬለው መሳይ ተክሉ ያጠናቀረው ዘገባ ይቀርባል። የአድማጮች ማህደር በልደት አበበ ትኩረት በአፍሪካ በዮሐንስ ገብረእግዚአብሔር ተጠናቀረዋል። ሰዓታቸውን ጠብቀው ይቀርባሉ። ሳምንታዊው የዶቼ ቬለ በማድመጥ መማር ተከታታይ የራዲዮ ድራማ የመጨረሻ ምዕራፍ ላይ ደርሷል። 10ኛው ክፍል ለአንድ ሰዓት የሚዘልቀው ስርጭት ማሳረጃ ነው። ታምራት ዲንሳ የዓለም ዜና ለማቅረብ ዝግጁ ነው። እኔ ሸቴ በቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማርኛ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራም እና በዩቲዩብም ታገኙዋቸዋላችሁ። ቀዳሚው የዓለም ዜና ነው። ታምራት ደንሳ።
0: የዲደብሊው ዜና።
2: ጥናስጥልኝ አድማጮች፣ ባስከፊ ሙቀት እየተናጠች ከምትገኘው ቦን ከተማ ዋና ዋናዎችን በማስቀደም የለቱን የዓለም ዋና ዋና ዜና ነው። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ህዝባዊ ወያኔ ሓርነት ትግራይ ህወሓት እያካሄደ ነው የተባለው አስገዳጅ ወታደራዊ ምልመላ የፕሪቶሪያ ግጭት የማቆም ስምምነት በግልጽ የጣሰ ነው ሲል ነቀፈም። በደቡባዊ ኢትዮጵያ ህዝቦች ክልል ደቡብ አሪ ወረዳ ደግሞ 264 ተማሪዎች ራሳቸውን ስተው ሆስፒታል መግባታቸውን መምህራንና ነዋሪዎች ገልጸዋል። በሱዳን ኤልኦቤድ ከተማ የሚካሄደው ውጊያ ወደ ከፋ ደረጃ ሊደርስ ይችላል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ድርጅቱ እንዳለው በከተማዋ ባለፉት 2 ሳምንታት የድሮን ጥቃቶች እየተበራከቱ መምጣታቸውን ተከትሎ ከግማሽ ሚሊዮን የሚልቁ ሰላማዊ ሰዎች አደጋ ውስጥ ወድቀዋል። የዲሞክራሲያዊት ሪፐብሊክ ኮንጎ መንግስት በጎረቤት ሩዋንዳ ላይ በዓለም አቀፉ የወንጀል መዳኛ ፍርድ ቤት ክስ መመስረቱን ትናንት አርብ አስታወቀ። ቡርኪና ፋሶ ደግሞ ዲፕሎማሲያዊ ግንኙነቷን ማቋረጧን ተከትሎ የአጸፋ እርምጃ ለመውሰድ እያጤነች መሆኗን ፈረንሳይ አስታውቃለች። ኢራን አሜሪካን ጦርነቱን ለማቆም የተደረገውን ስምምነት ጥሳለች ስትል ከሰሰች። የኢራን የዛሬው ክስ የተሰማው አሜሪካ ለፈጸመችባት የአየር ጥቃት አጸፋ በባህረ ሰላጤው በሚገኙ የአሜሪካ ኢላማዎች ላይ ጥቃት ከሰነዘረች በኋላ ነው። ቬንዙዌላን በተከታታይ የመቱት ሁለት ተከታታይ የመሬት መንቀጥቀጦች ወደ 7 ሚሊዮን ገደማ የሚሆኑ ሰዎች ላይ ተጽዕኖ ሳያደርስ እንዳልቀረ ደግሞ የተባበሩት መንግስታት ድርጅት ገልጿል። ዜናውን በዝርዝር በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ህዝባዊ ወያኔ ሓርነት ትግራይ ህወሓት እያካሄደ ነው የተባለው አስገዳጅ ወታደራዊ ምልመላ የፕሪቶሪያ ግጭት የማቆም ስምምነትን በግልጽ የጣሰ ነው ሲል ነቀፈ። የህብረቱ የኢትዮጵያ ልዑክ በኤክስ ገጹ ባወጣው መግለጫ በሰሜን ኢትዮጵያ ያለው ውጥረት የተሞላበት ሁኔታ እንደሚያሳስበው ስጋቱን ገልጿል። የህብረቱ መግለጫ አሜሪካ በህወሓት ባለስልጣናት ላይ የቪዛ እገዳ መጣሏን ተከትሎ በድርጅቱ ላይ ዓለም አቀፍ ጫናዎች እየበረቱ መምጣታቸውን አሳይቷል። ህወሓት በትግራይ ክልል ውስጥ ተጓዳኝ ክልላዊ ምክር ቤት ማቋቋሙን የነቀፈው የአውሮፓ ህብረት የኢትዮጵያ ጽህፈት ቤት ችግሩ እንዳይባባስ ሁሉም ወገኖች በአስቸኳይ የሰላም ንግግር እንዲጀምሩም ጥሪ አቅርቧል። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ የሚመራውን የሰላም ጥረት ሙሉ በሙሉ እንደሚደግፍም ህብረቱ አስታውቋል። በሌላ በኩል የአሜሪካ ኮንግረስ አባል የሆኑት ብራድ ሸርማን የፕሬዚዳንት ዶናልድ ትራምፕ አስተዳደር በህወሓት ባለስልጣናት ላይ የቪዛ እገዳ መጣሉ ተገቢ አልነበረም ሲሉ ተችተዋል። የኮንግረስ አባሉ በኢትዮጵያ ዘላቂ ሰላም እንዲመጣ የሚፈልጉ አካላት በሙሉ እርቅ ለማምጣትና ሰላም ለማውረድ ከሁሉም የጦርነቱ ተሳታፊ ወገኖች ጋር መስራት አለባቸው ሲሉ አሳስበዋል። ከዲፕሎማሲያዊ የሰጥ አገባ ጎን ለጎን በትግራይ ክልል እየተካሄደ ነው የተባለው አስገዳጅ የወጣቶች ውትድርና ምልመላ የሰብአዊ መብት ተሟጋቾችና ታዛቢዎችን ክፉኛ አሳስቧል። የክልሉ ባለስልጣናት አካሄድ በኢትዮጵያና በቀጠናው የተደቀነውን ውጥረት የበለጠ ሊያባብስ ይችላል የሚል ስጋትም ፈጥሯል። በደቡብ ኢትዮጵያ ህዝቦች ክልል ደቡብ አሪ ወረዳ 264 ተማሪዎች ራሳቸውን ስተው ሆስፒታል መግባታቸውን መምህራንና ነዋሪዎች ገለጹ። ተማሪዎቹ ትናንት አርብ በመማሪያ ክፍሎች ውስጥ ወድቀው የተገኙት በወረዳው ሜጽር የመጀመሪያ ደረጃ ትምህርት ቤት ውስጥ ነው። ሁኔታው የወረዳው ማህበረሰብ ማስደንገጡ ለዶች ቬለ ተናገሩት የትምህርት ቤቱ ርዕሰ መምህር ሀብታሙ ካነሜ አሁን ለህመም የተደረጉ ተማሪዎች ወደ ጋዛ የመጀመሪያ ደረጃ ሆስፒታል ተወስደው የህክምና እርዳታ እየተደረገላቸው ይገኛል ብለዋል።
3: ትላንት የአመቱ የማጠቃለያ ፈተና እየሰጠን ባለንበት ወቅት ተማሪዎች ክፍል ውስጥ ታወቁ። ሮጠን ስንደርስ ቢሮ አካባቢ ላይ ወደ 264 የሚሆኑ ህጻናት ታመው ወደ ጋዘር የመጀመሪያ ደረጃ ሆስፒታል ተላኩ። እስካሁን እዛው የህክምና እርዳታ እየተደረገ ነው ያለው።
2: የትምህርት ቤቱ ርዕሰ መምህር እንደሚሉት ለችግሩ መንስኤ ተማሪዎቹ በረፍት ሰዓት ከሱቅ ገዝተው የተጠቀሙት የታሸገ የፍራፍሬ ጭማቂ ሳይሆን እንዳልቀረ ጥርጣሬ አላቸው።
3: እንግዲህ ከእጃቸው ከህፃናቱ እጅ ላይ ያዝነው የአራት ጁስ በእጃቸው ይዘው ነው የተገኙት። ያንን ከእጃቸው ላይ እሱን ሊሰነው ነው የወደቅነው ራሳችን የሰዓት ነው ሲሉ እዛው ክፍል ውስጥ ከነበረችው ልጅ ላይ ያንን ጁስ ያዝን ወስደን ወደ ቢሮ በሚናመጣ ጊዜ እኛም ስናሸት እኛንም በጣም አውቆናል። ያው መንስኤው እሱ ነው። ከሱ ውጭ ሌላ በጥርጣሬም ያገኘነው ነገር የለም።
2: ድንገተኛ ህመም ባጋጠማቸው ተማሪዎች ላይ እስካሁን ህይወቱን አለመኖሩን ያረጋገጠው የጋዛር የመጀመሪያ ደረጃ ሆስፒታል አስፈላጊው የህክምና እርዳታ እየተደረገላቸው እንደሚገኝ አስታውቋል። የችግሩ መከሰት በማጣራት ላይ እንዳለም ነው ሆስፒታሉ ጨምሮ የገለጸው። በሱዳን ኦሎቤድ ከተማ የሚካሄደው ውጊያ ወደ ከፍተኛ ደረጃ ሊደርስ ይችላል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ድርጅቱ እንዳለው በከተማዋ ባለፉት ሁለት ሳምንታት የድሮን ጥቃቶች እየተበራከቱ መምጣታቸውን ተከትሎ ከግማሽ ሚሊዮን የሚልቁ ሰላማዊ ሰዎች አደጋ ውስጥ ወድቀዋል። የተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ምክትል ዋና ጸሐፊ ሮዝሜሪ ዲካርሎ ለምክር ቤቱ እንዳሉት ባለፉት ሁለት ሳምንታት በሁለቱም ወገኖች የሚሰነዘሩ የድሮን ጥቃቶች በከፍተኛ ሁኔታ ጨምረዋል። ከጎርጎርሳውያኑ ሚያዝያ 2023 አንስቶ ለወራት በፈጥኖ ደራሽ ኃይሎች ከበባ ስር እንደነበረች ያስታወሱት ባለስልጣኑ አሁን ከተማዋን ከተቆጣጠሩ በኋላ ይዞታቸውን እያሰፉ ነው በማለትም አስጠንቅቀዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ምክትል ዋና ስራ አስፈጻሚ ሃናን ሱሌማን በበኩላቸው በከተማዋ ውጊያው እየተጠናከረ በመምጣቱ ግማሽ ሚሊዮን የሚጠጉ ንጹሃን ዜጎች ለአደጋ ተጋልጠዋል ብለዋል። የሱዳን ህፃናት በጭንቀትና በሐዘን መግለጫዎች ብቻ ሊተርፉ አይችሉም ያሉት ባለስልጣኗ ለዚህም አስቸኳይ ተግባራዊ እርምጃ ይሻል ሲሉ አሳስበዋል። የዲሞክራሲያዊት ሪፐብሊክ ኮንጎ መንግስት በጎረቤት ሩዋንዳ ላይ በዓለም አቀፉ የወንጀል መዳኛ ፍርድ ቤት ክስ መመስረቱን ትናንት አርብ አስታወቀ። ኮንጎ በምስራቃዊ ግዛቷ ላለፉት 3 አስርት ዓመታት ለደረሰው መጠነ ሰፊ የሰላማዊ ዜጎች እልቂትና ውድመት ሩዋንዳ ህጋዊ ተጠያቂነት አለባት ስትል ከሳለች። የኮንጎ መንግስት ሩዋንዳ የዘር ማጥፋት፣ በዜጎች ላይ ስቅየት መፈጸምና ጾታዊ ጥቃቶችን የሚከለክሉ ዓለም አቀፍ ስምምነቶችን ጥሳለች ሲልም ወንጅሏል። በማዕድን የበለጸገው የምስራቃዊ ኮንጎ በሩዋንዳ ይደገፋል የሚባለውን ኤም 23 የተሰኘውን አማጺ ቡድን ጨምሮ ከ100 በላይ በሆኑ ታጣቂዎች ይታመሳል። ኮንጎና አሜሪካ ሩዋንዳ አማጽያኑን በመጠቀም የቀጠናውን ከፍተኛ የማዕድን ሀብት ለመዝረፍ ትንቀሳቀሳለች ሲሉ ይከሷታል። ሩዋንዳ ለአማጽያኑ ድጋፍ እንደማታደርግ የተባበሩት መንግስታት ድርጅት ባለሙያዎች መረጃ አግኝተናል ቢሉም የሩዋንዳ መንግስት ግን ክሱን በተደጋጋሚ ሲያስተባብል ቆይቷል። ሩዋንዳ በግዛቷ ላይ የምታደርገውን የጥፋት ድርጊት እንድታቆም ትዕዛዝ እንዲሰጥላትና ለተጎጂዎች ካሳ እንድትከፍላት ኮንጎ ፍርድ ቤቱን ጠይቃለች። ቡርኪና ፋሶ ዲፕሎማሲያዊ ግንኙነቷን ማቋረጧን ተከትሎ የአጸፋ እርምጃ ለመውሰድ እያጤነች መሆኑን ፈረንሳይ አስታወቀች። የፈረንሳይ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ፈረንሳይ በዚህ የጠላትነት ስሜት በተሞላበትና ምንም አይነት መሰረት በሌለው ውሳኔ ታዝናለች ብሏል። የቡርኪና ፋሶ ባለስልጣናት እያሳዩት ያለው አካሄድ አሳሳቢ ነው ያሉት ሚኒስቴሩ በቡርኪና ፋሶ የሚገኙ የፈረንሳይ ዜጎች ከፍተኛ ጥንቃቄ እንዲያደርጉም አሳስበዋል። የምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ ወታደራዊ መንግስት ከቀድሞ ቅኝ ገዢዋ ፈረንሳይ ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጧን ትናንት አርብ አስታውቀዋል። የቡርኪና ፋሶ ኮሚኒኬሽን ሚኒስትር ጊልበርት ኦድሮጎ ውሳኔው ከትናንት አርብ ጀምሮ ተግባራዊ መሆኑን ገልጸው ፈረንሳይ የአሸባሪዎችና የውስጥ ሁከት ፈጣሪ መረቦችን ትደግፋለች ሲሉም ከሰዋል። በሁለቱ ሀገራት መካከል የነበረው ዲፕሎማሲያዊ ግንኙነት በጎርጎርሳውያኑ 2022 በቡርኪና ፋሶ ከተካሄደው ወታደራዊ መፈንቅለ መንግስት በኋላ ይሻከረ መምጣቱ ይነገራል። የቡርኪና ፋሶ ወታደራዊ መንግስት ከዚህ ቀደም የፈረንሳይ ወታደሮችና ዲፕሎማቶችን ከሀገር ማስወጣቱም ይታወሳል። ይህ ዶች ቬለ ነው። ቬንዙዌላን በተከታታይ የመጡት ሁለት የመሬት መንቀጥቀጦች ወደ 7 ሚሊዮን ገደማ የሚሆኑ ሰዎች ላይ ተጽዕኖ ሳያደርሱ እንዳልቀረ የተባበሩት መንግስታት ድርጅት ገለጸ። ባለፈው ረቡዕ በተከሰቱት የመሬት መንቀጥቀጦች 920 ሰዎች ህይወታቸውን እንዳጡ የቬንዙዌላ ብሔራዊ ምክር ቤት ኃላፊ ጆርጌ ሮድሪጌዝ ገልጸዋል። ሌሎች 3360 ሰዎች ደግሞ ጉዳት ደርሶባቸዋል። ከአደጋው በኋላ ከ51000 በላይ ሰዎች ደብዛቸው መጥፋቱ ሪፖርት ተደርጓል። በሬክተር ስኬል መለኪያ 7.2 እና 7.5 የተመዘገቡት የመሬት መንቀጥቀጦች በተከታታይ የተከሰቱት ከአንድ ደቂቃ ባነሰ ልዩነት ነው። በአደጋው ህይወታቸውን ካጡ መካከል የፖርቹጋል፣ ቻይና፣ ስፔን፣ የብራዚል እና ቺሊ ዜጎች ይገኙበታል። የተባበሩት መንግስታት የስደተኞች መርጃ ድርጅት IOM የመሬት መንቀጥቀጦቹ እስከ 6.76 ሚሊዮን የሚደርሱ ሰዎች ሊጎዱበት እንደሚችሉ ዛሬ ቅዳሜ አስታውቋል። የተባበሩት መንግስታት ድርጅት ለነፍስ አድን ፍለጋም 1600 የሰለጠኑ ባለሙያዎችን አሰማርቷል። ሜክሲኮ፣ ስፔን እና ኮሎምቢያ ሁለቱ የመሬት መንቀጥቀጦች የከፋ ጉዳት ባስከተለባቸው የካራካስና ላጉዬራ አካባቢዎች በፍርስራሾች ውስጥ የተቀበሩ ሰዎችን ለመታደግ በሚደረገው ፍለጋ ላይ እየተሳተፉ ይገኛሉ። በመጨረሻም ኢራን አሜሪካን ጦርነቱን ለማቆም የተደረሰውን ስምምነት ጥሳለች ስትል ከሰሰች። የኢራን የዛሬው ክስ የተሰማው አሜሪካ ለፈጸመችባት የአየር ጥቃት አጸፋ በባህረ ሰላጤው በሚገኙ የአሜሪካ ኢላማዎች ላይ ጥቃት ከሰነዘረች በኋላ ነው። የአሜሪካ ማዕከላዊ እዝ ጥቃቱን የፈጸመው ኢራን በሆርሙዝ ወሽመጥ በንግድ መርከብ ላይ ላደረሰችው የድሮን ጥቃት ጠንካራ ምላሽ መሆኑን ገልጿል። በሁለቱ አገራት መካከል ዳግም ያገረሸው የጥቃት ልውውጥ ለዓለም አቀፍ ንግድ እጅግ ወሳኝ የሆነውን የውሃ መስመር ክፍት ለማድረግ የሚደረገውን ጥረት የበለጠ አወሳስቦታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን ድርጊት የተኩስ አቁም ስምምነቱን የጣሰ ሞኝነት ሲሉ፣ ምክትላቸው ጄዲ ቫንስ ደግሞ ማንኛውም ተጨማሪ ጥቃት በኃይል ይመለሳል ሲሉ ዝተዋል። የኢራን አብዮታዊ ዘብ በበኩሉ አሜሪካ ጥቃቱን ከደገመች ምላሹ ይበልጥ ጠንካራ እንደሚሆን አስጠንቅቋል። አሜሪካና ኢራን ዘላቂ የሰላም ስምምነት ላይ ለመድረስ ድርድር ላይ በነበሩበት ወቅት የተከሰተው አዲሱ ግጭት በ60 ቀናቱ የሽግግር ስምምነት ላይ እንዳያጠላም አስግቷል። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን ላስታውሳችሁ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ህዝባዊ ወያኔ አርነት ትግራይ ህወሓት እያካሄደ ነው የተባለው አስገዳጅ ወታደራዊ ምልመላ የፕሪቶሪያ ግጭት የማቆም ስምምነትን በግልጽ የጣሰ ነው ሲል ነቅፏል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት በጎረቤት ሩዋንዳ ላይ በዓለም አቀፉ የወንጀል መዳኛ ፍርድ ቤት ክስ መመስረቷን ትናንት አርብ አስታወቀም። ኢራን አሜሪካን ጦርነቱን ለማቆም የተደረሰውን ስምምነት ጥሳለች ስትል ከሰሰች። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ታምራትን አመሰግናለሁ። በምስራቃዊ የኢትዮጵያ ክፍል የምትገኘው የድሬዳዋ ከተማ ከፍተኛ ሙቀት በሚታይበት ወቅት ኃይለኛ የውሃ እጥረት ገጥሟታል። የከተማዋ ነዋሪዎች እንደሚሉት ሙቀትና የውሃ እጥረት መደራረብ ህብረተሰቡን ለከፍተኛ ችግር ዳርጎታል። ሆቴሎች ለሁለት ቀን የሚያገለግል አንድ ቦቴ ውሃ 5500 ብር ለመክፈል ተገደዋል። የድሬዳዋ ከተማ አስተዳደር ውሃና ፍሳሽ ባለስልጣን ስራ አስኪያጅ መሐመድ ሙሴ በመብራት መቆራረጥ ምክንያት የተከሰተ ያሉት የፓምፖች መቃጠል ችግሩን እንዳባባሰ ገልጸዋል። መሳይ ተክሉ
4: ዶቼ ቬለ ካነጋገራቸው የከተማይቱ ነዋሪዎች አንዱ የሆኑት አቶ አዳሙ በከተማዋ እየተስተዋለ ባለው ሙቀት ላይ የውሃ አቅርቦቱ መስተጓጎል በኑሮ ላይ ከፍተኛ እክል መፍጠሩን ገልጠዋል።
5: በሰሞኑን የተከሰተው የውሃ ችግር እንደ ድሬዳዋ ነዋሪ በጣም አስቸጋሪ ሁኔታ ውስጥ የከተተን ሲቹዌሽን ያለው፣ ምክንያቱም አሁን ያለው የአየር ሁኔታ በጣም ሞቃትና ደረቅ አየር ስላለ ለዚህም ደግሞ ከፍተኛ የሆነ የውሃ ፍጆታ ስለሚኖር ያ ደግሞ ባለበት ሁኔታ ላይ ውሃ ለመኖሩን ተጨምሮ ህብረተሰቡ ለተለያየ እንግልት ተዳርጓል። በተለይ እናቶች እና ህጻናት ይህንን ነገር ለመቋቋም እየተቸገሩበት ያለው ሁኔታ ነው ያለው እና የውሃ ልማትም እንግዲህ በቅርብ መፍትሄ ይሰጠናል ብለን እናስባለን። ያ ካልሆነ ግን ህብረተሰቡ ወደ ከፍተኛ ችግር ውስጥ መዳረጉ የማይቀር ነው።
4: በሆቴል ስራ መስክ ተሰማርተው ከሚገኙት መካከል ለዶች ቬላስ ተይት የሰጡት አቶ አያሌው በበኩላቸው የውሃ አቅርቦቱ ችግር በዘርፉ ስራ ላይ የፈጠረውን ከባድ ችግር ጠቅሰው አንድ ቦቴ ውሃ ከ5000 ብር በላይ ቀርተው ለመጠቀም መገደዳቸውን ተናግረዋል።
6: ብዙ ጉዳዮች ይመጣሉ። ስለዚህ የውሃው ችግር በጣም ከፍተኛ ነው። በአሁኑ ሰዓት ከፍተኛ ደረጃ ላይ ደርሷል። በየለቱ እንግዲህ ያው ውሃው ስለማታገኝ በፊት በቀን አንድ ቀን አልፎ አንድ ቀን ይመጣ ነበር። አሁን ጭራሽ ስለማይመጣ በየለቱ ያው በቦቴ ነው የሚገለበጠው ውሃ።
4: ለምሳሌ በአማካኝ ምን ያክል ገንዘብ ይፈልጋል በቦቴ ለመገልበጥ?
6: በቦቴ ለመገልበጥ በአማካኝ አንድ ቦቴ አንድ ጊዜ መምጣ 5500 ነው። እንግዲህ ቢበዛ ሁለት ቀን ያገለግላል። እንግዲህ በወር አስበው ቀና የት ነው የሚሆነው እና በጣም አስቸጋሪ ጊዜ ላይ ያለ ሁኔታ ላይ ያለ እንግዲህ ምክንያቱ ያው መግለጫ አልሰማሁም፣ ግን የሚባለው ያው የፓምፖች መቃጠል ነው የሚባለው።
4: የድሬዳዋ ከተማ ውሃና ፍሳሽ አገልግሎት ባለስልጣን ዋና ስራ አስኪያጅ ኢንጂነር መሐመድ ሙሴ ለሚዲያ በሰጡት መረጃ በመብራት መቆራረጥ ሳቢያ የተከሰተው የፓምፖች መቃጠል ችግሩን እንዳባባሰ ተናግረዋል።
7: በቅርብ በተለይም ባለፉት ሁለት ሳምንታት አካባቢ ለተቋሙ ቻሌንጂንግ ጊዜ ነው። ሁሌም የሚጠበቅ ነው። ከመጋቢት፣ ሚያዝያ፣ ግንቦት እንደዚህ ወራቶች። በቅርብ ቀናቶች ደግሞ ከተማው ላይ ብዙዎቻችሁ እንደሚታዩት ከፍተኛ ንፋስ አለ። በዚህ ንፋስ ደግሞ በጣም መብራት መቆራረጦች አሉ። ይሄ በጣም ተቋሙ የውሃ አቅርቦት ላይ ትልቅ ተጽዕኖ ፈጥሯል። በሁለት መንገድ፣ አንዱ የስርጭት መቆራረጥ በጣም አለ። ከዛም ጋር ተያይዞ ደግሞ መብራት ተደጋጋሚ ሲቆራረጥ የእኛ ፓምፖች የመቃጠል አጋጣሚዎች ይኖራሉ። በተመሳሳይ ጊዜ ውስጥ ማለት ባለፉት 15 ቀናት ባልሞላ ጊዜ ውስጥ ወደ 4 ፓምፕ እንደዚሁ ከአገልግሎት ውጭ የሆነበት ሁኔታ ነው ያለው።
4: የፓምፖቹን ጥገና ለማከናወን ርብርብ እየተደረገ ነው ያሉት ኢንጂነር መሐመድ ነዋሪውን ይቅርታ ጠይቀዋል።
7: ተቋሙ ያው ያን ችግሮች ለመፍታት ርብርብ እያደረገ ነው ያለው። መልካ አካባቢ ያጋጠመውን ተፈቷል። አሁንም ግን ከመብራት መቆራረጥ ጋር ተያይዞ በቂ ስርጭት መስጠት አልተቻለም። እዚህ ሳቢያን ላይ ያጋጠመው ሁለት ፓምፕ ቃጠሎም ቢያንስ አንዱ ተጠናቆ ወደ ስራ እየተገባ ነው። አራተኛው ለመስራት እየተሰራ ነው ያለው። ምንም እንኳን እንዳነሳሁት ከተቋሙ ቁጥጥር ውጭ ቢሆንም እንኳን ውሃ የማቅረብ ግዴታ ያለበት ተቋም ከመሆኑ ጋር ተያይዞ ለተፈጠሩ የውሃ ስርጭት መስተጓጎል በዚሁ አጋጣሚ ቅርታ መጠየቅ እንፈልጋለን። በተወሰነ መልኩ ደግሞ ይሄ ስርጭት መስተጓጎል ሊቀጥልም ስለሚችል ደረቅ ንፋስ ማታ ማታ እንደዚህ እየመጣ ያለው ነገር አሁንም ተደጋጋሚ ነገሮች ስለሆኑ በቀን 4-5 ነው የሚጠፋው ና ስለዚህ ይሄንን በትዕግስት በጋራ ማለፍ እንድንችል በዚሁ አጋጣሚ ህብረተሰቡን መጠየቅ እፈልጋለሁ።
1: የድሬዳዋ ከተማ አስተዳደር ውሃና ፍሳሽ ባለስልጣን ስራ አስኪያጅ መሐመድ ሙሴ በሰጡት አስተያየት የተጠናቀቀው የመሳይ ተክሉ ዘገባ ነበረ። ወደ ዕለቱ የአድማጮች ማህደር መሰናዱን እንሻገራለን። ያጠናቀረችው ልደት አበበ ነች። መልካም ቆይታ።
0: የአድማጮች ማህደር።
8: ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ በያላችሁበት ሰላምታችን ይድረሳችሁ። የዛሬውን ዝግጅት የምንጀምረው ኔክቶር የተባሉ አስተያየት ሰጪ በኢሜይል በላኩልን አስተያየት ነው። መልካም ቆይታ። ኔክቶር በኢሜይል ለመላው ዲደብሊው አምሃሪክ ዝግጅት በሙሉ የሞቀ ሰላምታ ማቅረብ እፈልጋለሁ ሲሉ ጀምረዋል። በመቀጠልም ይላሉ፣ ከአንድ ሰው ወይም ተቋም ስኬት በስተጀርባ ብዙ ሰዎች አሉ። ለዚህ ስኬት ድልድይ ይሆነልን ወይም ግብዓት ይሆነልን ታዲያ ቤተሰብ፣ ወንድም፣ እህት፣ ሚስት፣ ባል፣ እናት ወይም አባት ሊሆኑ ይችላሉ። ለዚህ ውለታቸው ምስጋና ልናቀርብላቸው ይገባል። በተፈጥሮ የሰው ልጅ አመሰግናለሁ ከማለት ያመነታል። ቤት ውስጥ ምንጣፍ አንጥፈ እንኳን በጫማ ሂድበት ብትለው። አንድ ምሳሌ ብዬ መልእክቴን ላብቃ ሲሉ ይቀጥላሉ። እሱም የአምላካችን መልእክተኛ የሆነው ኢየሱስ በአምላክ ፍቃድ በተለያዩ በሽታዎች የተያዙ 10 ሰዎችን ፈውስ አድርጎላቸው ነበር። ከነዛ ውስጥ ግን አንድ ብቻ ነው አመሰግናለሁ ያለው በማለት ኔክቶር አመሰግናለሁ ማለት መልመድ እንዳለብን ያሳስባሉ። ኔክቶር መቼም በዚህ ዓለም ላይ ላደረጉት ጥሩ ነገር መመስገን የሚጠላ ሰው ያለ አይመስለኝም። ለትምህርት አዘል መልእክቶ እናመሰግናለን። በተሳትፎ ይቀጥሉ። ወደ ደሴው ደንበኛችን ጥቁር አሚና ስቴት ስናመራ፣ ሰላም ሰላም ውድ አዘጋጆችና አቅራቢዎች በያላችሁበት ክበሩልኝ እያልኩኝ፣ መቼም የሆርሙዝ ሰርጥን መሰናክልን ተከትሎ በተፈጠረው የነዳጅ እጥረት ምክንያት በኢትዮጵያ የትራንስፖርት የጉዞ ታሪፍ ከህገ ወጥ ደላላ በተጨማሪ የተከሰተውን የነዳጅ እጥረት ማህበረሰቡ ከቦታ ቦታ እንዳይንቀሳቀስ ፈተና ሆኖበታል። ኢትዮጵያ ውስጥ ምንም ይፈጠር ምንም የመከራ ሁሉ ገፈት ቀማሹ ታች ያለው ድሃ ነው። እውነት ነዳጅ ጠፍቶ ሳይሆን ማደያዎች በደላሎች እጅ ስለወደቁና ያለምንም ከልካይ ስለተደበቀ ነው። ጥቁር አሚን ይቀጥላሉ። ኢትዮጵያ ውስጥ የሆነ ችግር ከተፈጠረ ለህገ ወጥ ደላላና ለነጋዴው ሰርጋቸው ነው። አሁን ላይ በነዳጅ እጥረት እየተባለ የትራንስፖርት ዋጋት አሪያ የነካ ሲሆን እንኳን በመካከለኛው ምስራቅ የተከሰተውን ችግር ተከትሎ ብቻ ሳይሆን የነዳጅ ማስተካከያ እየተባለ በሳንቲም ደረጃ በነዳጅ ላይ ጭማሪ በተደረገ ቁጥር ሁሉም ነገር እላይ እየተሰቀለ ነው። የሚገርመው ነዳጅ ጨመረ ሲባል ሁሉም ነገር ይጨምራል። ነዳጁ ሲቀንስ በነዳጁ ምክንያት የጨመረው ሁሉ ቀንሶ አይታይም። ይባስ ብሎ በሌላ አማህንቶ ይጨምራል። እናም በኢትዮጵያ ለማህበረሰቡ ኑሮ አለመረጋጋት ምክንያቱ በዋናነት ነዳጅ ሲሆን አሁን እንደሚታየው ደግሞ እንኳን ነዳጅ በተለያዩ ተልካሽ ምክንያቶች ጨምሮ ይቀርና ነዳጅ በነጻም ቢታደል ህዝቡ ከመልቀስ ወደ ኋላ አይለም ብሏል ጥቁር አሚን። ስሜ ይቆይ የሚሉት አስተያየት ሰጪ ደግሞ የዛሬው ትዝብቴን ላካፍላችሁ ወደድኩ። ትዝብቲም የዘንድሮ ምርጫ ተከትሎ የብዙ አኩራፊዎችን አስተያየት ሰማሁና እኔም የታዘብኩትን ወደ እናንተ ለመጻፍ አነሳሳኝ። የዘንድሮ ምርጫ ገዢው ፓርቲ ብዙ መሰናክሎችን አልፎ እጅግ የሚገርሙና መቼውንም ተሰርተው ይታያሉ ተብለው የማይገመቱ ተቋሞችንና በርካታ መዝናኛዎችን በአጭር ጊዜ ሰርቶ ከማሳየት አልፎ ላይን የሚማርኩ ውብ ስፍራዎችን ብቻ ሳይሆን ለቁጥር የሚታክቱ ሪባን የቆረጠባቸውን ስፍራዎችን ሰርቶ በማሳየቱ ፓርቲው የልማት ፓርቲ ስለመሆኑ ያለምንም ተቀናቃኝ

ኢትዮጵያ ለዘላለም ትኑር ይላሉ ስም ያልጠቀሱት አስተያየት ሰጪ። ቃቁ የተባሉት ሌላኛው አስተያየት ሰጪ ደግሞ በአንጻሩ ከመርጫው በኋላ ብዙ ተስፋ ይታያቸው ለሳቸው ቀዳሚው ነገር የሰላም ጉዳይ ይመስላል። እኔ ምንም የሚታየኝ ነገር የለም ይላሉ። የባሰ እንጂ የተሻለ ይመጣል ብሎ ማሰብ በኢትዮጵያ የዋህነት ነው። መንግስት ለዜጋው አሳቢ ሳይሆን ጨቋኝ፣ ሙስና ስር የሰደደበት፣ ህዝብ የሚሰቃይበት፣ በሰበብ አስባቡ መዋጮ የሚጠየቅበት፣ ከነገድከው በላይ ግብር የምትከፍልበት፣ ናፍጣ በሊትር 1000 የምትገዛበት የጉዳገር ኢትዮጵያ ነች። ምርጫው ምንም ለውጥ አያመጣም ይላሉ። አብዱላዚዝ አሊም በአለም አቀፍ የነዳጅ ዋጋ $120 ወደ 70 የአሜሪካን ዶላር ገደማ ዝቅ ባለበት በአሁን ወቅት ኢትዮጵያ ውስጥ አሁንም በከፍተኛ ዋጋ ይሸጣል ይላሉ። ቀጣዩ አስተያየት የአዲስ አበባው ደንበኛችን ፋሲል ነው። እንዴት ናችሁ ሲሉ እንደወትሮው በሰላምታ ጀምሯል። በዚች ግርግር ምርቃት፣ ሰርግ፣ ለቅሶ፣ ዝርፊያ፣ ውክቢያ ወዘተ የለተለት ኩነት በሆነባት መዲናችን አዲስ አበባ የባለፈው ማክሰኞው ደግሞ ተራው የደንብ አስከባሪዎች ሰርግና ምላሽ ሆኖ አልፏል። ጉዳዩ ምን መሰላችሁ ይላሉ። በመዲናችን አንድ ወሳኝ የትራፊክ መንገድ በመዝጋት የአዲስ አበባ መስተዳደር ደንብ አስከባሪዎች የመረጠውን ዩኒፎርም ማስመረቅ ነበር። መርሃ ግብሩ መልካም ላገለገለ ምስጉን የጸጥታ አካላት የተበረከተ ገጸ በረከት ቢሆን ሁኔታው ባልከፋ ነበር። ታዲያ እኔን ግርም ያለኝ ጉዳይ ምን መሰላችሁ? ህብረተሰቡ በተለይ ደሃው ማህበረሰብ ሰርቶ እንዳይበላ ከጉዳና ጉዳና እያሯሯጠ ብዙ ምስኪን ልጆችን ጉሮሮ ጾም ያሳደረ፣ በህገ ወጥ ንግድ አለያም ግንባታ ወዘተ በሚል ሰበብ ነጋዴው ማህበረሰብ በሙስና ያማረረ፣ የኮሪዶሩን ሳር ረገጥክ፣ ውበት አበላሸህ፣ ፍሳሽ ያላግባብ ደፋህ፣ ለደሃ ምግብ ሰጠህ ወዘተ ሰበቦች ህብረተሰቡን አጉላልቶ ቶልዶ ያደገበትን ከተማ ባይተዋርነት እንዲሰማው የሚያደርግን አንድ የጸጥታ አካል አስተምሮን እሳቤውን ለዜጋው ያለውን ክብር እንዲሁም የአገልጋይነት መንፈስ በመሰረታዊ ሁኔታ ለውጥ ለማምጣት ሳይሰራበት ዩኒፎርም በመቀየር ብቻ የአገልግሎት ጥራት ማምጣት ፍትሃዊነት አስፍኖ ህግን ማስከበር የማይታሰብ ስለሆነ ነው በማለት ፋሲል መፍቴ ነው ወደሚሉት ያልፋሉ። እናም የጸጥታና የደንብ አካላት ህዝብን፣ ህገ መንግስትን፣ ባህልንና ሌሎች ኢትዮጵያዊ እሴቶችን አክብሮ ራሱንና ተቋሙን ከሙስናና አድሏዊ አሰራሮች አስድቶ የህብረተሰብ አገልጋይነትን መንፈስ ተላብሶ ግዴታ መወጣት እንጂ ከዚህ በተጻራሪ ተሰልፎ ማህበረሰቡን ማማረር መሆን የለበትም ባይ ነኝ ብሏል ፋሲል። የሐረሩ ደንበኛችን መቶ አለቃው ቤታሪኩም ከታላቅ አደራ ጋር የላኩት መልእክት አለ። ታማኝ አገልጋይ ወይስ ለማኝ ይላል ርዕሱ። ማህበራዊ ሚዲያ በሚያጮሃት ኢትዮጵያ እውነትና ሐሰቱን ለመለየት አዳጋች እየሆነብን መጥቷል። የሚያስገርመው ነገር ማህበራዊ ሚዲያዎች ጮሆ የሚያጮሁት አንድም ከመንግስት አሊያም ከተቃራኒው ጎራ ወግነው ነው። በሀገራችን እውነት ተቀብሮ ውሸት፣ ክደትና ሌብነትን የህይወታችን አካል አድርገን ለመኖር ተገደናል። ልማት፣ ዲሞክራሲ፣ ሰብአዊ መብት የሚባሉ አሰልች ትረካዎች በሚዲያው ሲጮሁ ከምንሰማቸው በቀር በገሃዱ ዓለም የሉምና ህዝብን ማደንዘዣ የነ ጭር ሲል አልወደም መሳሪያዎች ናቸው። ለምሳሌ ያህል ይላሉ መቶ አለቃ ውቤ፣ በመብራትና በስንዴ ምርት ዙሪያ ያሉትን እንዴትነትና ተግዳሮቶች እናንሳ። መብራት በቀን 2-3 ጊዜ ሂደት መጣይልና ጭራሽ 3 ቀን ይጠፋል። ኢመርጀንሲ ብለው በሰጡን ስልክ ቁጥር በተደጋጋሚ ስንደውል ስልኩን የሚያነሳ የለም። ተጫጫሁን እንደምንም ሲመጡ ከደረሰብን የአገልግሎት ተግዳሮት በላይ በከፋ ሁኔታ ገንዘብ እንጠየቃለን። ሰራተኞች ደም ስራቸው ያለ ገንዘብ አይሰራም። አቤት የሚባልበት ቦታ የለም። አማራጩ ከነሱ ጋር መሞዳሞድና ጉዳዩን ማስፈጸም ነው። እነዚህ ሰዎች ይሉንታ የሚባል ነገር ጨርሶ አልፈጠረባቸውም። ዛሬ ሰጥተው ነገ ተመልሰው ቢመጡ ያንን የተለመደ ነገር መጠየቃቸው አይቀርም። የመብራቱ ተደራሽነትም ላምፖል ብቻ ካልሆነ በስተቀር ለስቶቭና ለምጣድ አገልግሎት ሊሆን አይችልም። ግድቡ ተመረቀ ግን ምንም ነገር የለም። አባይ አፈራችንን ሲበላ ኖረ፣ ዛሬ ደግሞ ገንዘባችንን። ተስፋ የጣልንበት ከዳንና እጃችንን ጠምዝዞ ለበላተኛ አሳልፎ ሰጠን። የአገልግሎቱ ዋጋ በየሶስት ወሩ እየጨመረ ሳይሆን እየተከመረ ግራ አጋባን በማለት መቶ አለቃ ውቤ ወደ ሁለተኛው ጉዳይ ያልፋሉ። ሌላኛው ሚዲያውን የሚያጮሆ ስንዴ ነው። ሀገራችን ከአፍሪቃ በአንደኛ ደረጃ ስንዴ አምራች ሆናለች እየተባለ ይነገረናል።

0: ስንዴ የሚባለውን ግን ለመብላት ቀርቶ ምን እንደሚመስል ረስተነዋል። ይሁንና እኛ ብንረሳውም እሱ አረሳንም። ተጠፋፍተን ብንቆይም እግዚአብሔር ይመስገን አሁን ግን በሰባተኛው አገራዊ ምርጫ በቲሸርትና በኮፍያ ላይ የብልጽግና የምረጡ እንቅስቃሴ አርማ ሆኖ ብቅ አለ። ተመስገን በማየታችን በጣም ተደሰትን። ናፍቆታችንንም ተውጣን። ክፋቱ ግን ቲሸርቱ ለታማኝ አገልጋዮች እንጂ ለኛማ ለግፏን አልተሰጠንም። ቢሰጡን መልካም ይሆን ነበር። እኔማ አርማውን በደረቴና በራሴ ላይ አድርጌ ከአራተኛ እስከ ሸዋበል ልታይበት ፈልጌ ነበር። ግን አልሆነም። ተላለፈን ማለት ነው። ምንም አይደል። እግዚአብሔር ለስምንተኛው ዙር ምርጫ እድሜና ጤና ሰጥቶ ካደረሰን ያን ጊዜ ተስፋ አለኝ ሊሰጠኝ ይችላል። የሚጠበቅብኝ ለታማኝ አገልጋይነት መዘጋጀት ብቻ ነው። ቸር ይግጠመን ብሏል የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ። ለዛሬ ተራ ወደ ደረሰው የመጨረሻው አስተያየት እንለፍ። ሀድሬ ላሊቶ ናቸው ይጻፉት። ሸኔ ከአዲስ አበባ ወደ ቡታጅራ ሲወጡ በነበሩ 3 መኪኖች ላይ ሶዶ ወረዳ ሱተና አካባቢ ጥቃት ከፍቶ መንገደኞች መታገታቸው አስደንጋጭ ሆኗል። መንግስት ባለበት ሀገር መንቀሳቀስ አልተቻለም ብሏል ሀድሬ። በመጀመሪያ ለጠቆማው እናመሰግናለን። ዶቸቨለ ተፈጽሟል የተባለውን ጥቃትና እገታ አስመልክቶ ሰሞኑን ያነጋገራቸው የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል ጥቃቱ መፈጸሙን አረጋግጧል። በጥቃቱ 3 የጸጥታ አባላት የህዝቡን ደህንነት ለማስጠበቅ ባደረጉት ትግል መሞታቸውንና አንድ አባል ደግሞ መቁሰሉን የጠቀሱት ዋና አዛዡ ከሁሉም በላይ ግን በታጋጆቹ እጅ ቀርተው የነበሩ 9 መንገደኞችን ጨምሮ በጠቅላላ 48 ታጋጆች ጉዳት ሳይደርስባቸው ለማስለቀቅ ተችሏል ብሏል። ጥቃቱን የፈጸመውና እገታውን ለማድረግ የሞከረው ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ተሻግሮ የወጣውና ሸኔ የተባለው ታጣቂ ቡድን ነው ብሏል። ይሁንና መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት ግን እስካሁን በጥቃቱ ዙሪያ የሰጠው ማብራሪያም ሆነ ማስተባበያ የለም። እንግዲህ አድማጮች ለዛሬ ተራ ያደረሳቸው የስካሁኑ መልእክቶች ነበሩ። ሳምንት መልእክቶቻችሁን የምናስተናግድበት ተጨማሪ ጊዜ ኖረናል። ጻፉልን ወይም አስተያየታችሁን በድምጽ ቀርጻችሁ ላኩልን። amharic@dw.com የኢሜል አድራሻችን ነው። መልእክት የምንቀበልበት ስልክ ቁጥር ደግሞ 0049228429164995 ነው። በቴሌግራም መልእክት ለመላክ @dwamharic ብላችሁ ፈልጉን። ፌስቡክ ሜሴንጀር ላይም የጽሑፍ መልእክት ልትልኩልን ትችላላችሁ። ልደት አበበ ነኝ። ጤና ይስጥልኝ።
1: አድማጮች በመከታተል ላይ የምትገኙት ካዶች የበላይ የሚተላለፈውን የዕለተ ቅዳሜ ስርጭት ነው። ቀጥሎ የሚቀርበው ዮሐንስ ገብረ እግዚአብሔር ያጠናቀረው ትኩረት በአፍሪካ ነው።
2: ትኩረት በአፍሪካ።
3: ሰላም ጤና ይስጥልን ውድ የትኩረት በአፍሪካ ዝግጅት ተከታታዮች። በጎረቤት ሱዳን በአልኦቢድ ከተማ የጅምላ ጭፍጨፋ ሊደርስ እንደሚችል ማስጠንቀቂያ መሰጠቱንና የዛምቢያ ምርጫ የሚሉት ርዕሰ ጉዳዮች ዛሬ እንመለከታለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ወደ ቀዳሚው ስናልፍ ቀጣዩ የሱዳን ጦርነት ዋነኛ ግንባር ተሆናለች ተብሎ የሚፈራው በሰሜን ኮርዶፋን የምትገኘው የአሎቢድ ከተማ ሳትሆናት ቀርም የሚል ግምት ከዓለም አቀፍ ማህበረሰብ እየተሰነዘረ ይገኛል። በዚህ ሳምንት ወደ ከተማዋ አከባቢ የሚሰማሩ የፈጥኖ ድራሽ ኃይሉ ወታደሮች በከፍተኛ ሁኔታ እየጨመረ በመምጣቱ የተባበሩት መንግስታት የጸጥታው ምክር ቤት በርካታ የአውሮፓ ሀገሮችና አሜሪካ በከተማዋ የጅምላ ጭፍጨፋ ሊካሄድ ይችላል የሚል ስጋታቸውን እየገለጹ ነው። የግምቱ ምክንያት የሱዳን ፈጥኖ ድራሽ ኃይሎች እንደ ጎርጎርሳውያን አቆጣጠር ከየካቲት 2025 ጀምሮ በሱዳን የጦር ኃይሎች ቁጥጥር ስር የነበረችውን ከተማዋን መልሶ ለመያዝ የሚያስችለውን ጥቃት ለመሰንዘር እየተዘጋጀ ነው የሚል ነው። በሁለቱ ተቀናቃኝ ጄኔራሎች ማለትም በሱዳን የጦር ኃይሎች አዛዥ በጄኔራል አብዱልፈታህ አልቡርሃንና በሱዳን ፈጥኖ ድራሽ ኃይል አዛዥ በጀነራል መሐመድ ሐምዳን ዳጋሉ መካከል እንደ ጎርጎርሳውያን አቆጣጠር በሚያዝያ 2023 የተቀሰቀሰው ጦርነት እስካሁን አላባራም። ይልቁንም የብዙ ዜጎች ሕይወት እየቀጠፈ ተባብሶ ቀጥሏል። ከዚህ ጊዜ ጀምሮ በተካሄዱ በርካታ ውጊያዎች አንዱ ሌላኛው እያሸነፈ፣ ሌላ ጊዜ ደግሞ አሸናፊው እየተሸነፈና ከይዞታው እየለቀቀ በአሁኑ ወቅት ሱዳን ለሁለት ክፍላ ትገኛለች። ዋና ከተማዋ ካርቱምን ጨምሮ ማዕከላዊና ሰሜን ሱዳን በጀነራል አልቡርሃን በሚመራው የሱዳን የሽግግር መንግስት ሉዓላዊ ምክር ቤት ቁጥጥር ስር ሲገኝ፣ በምዕራብ ኮርዶፋንና የተወሰኑ የደቡብ ክፍል ደግሞ በጀነራል ሐምዳን ዳጋሎ በሚመራው የሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር ይገኛል። በነዳጅና በወርቅ የበለጸገችው እንዲሁም ሰፋፊ የእርሻ መሬቶች ያሏት ሱዳን በጦርነቱ ምክንያት በዓለም ከፍተኛ የተባለው ሰብአዊ ቀውስ ውስጥ ገብታ ትገኛለች። የተባበሩት መንግስታት ድርጅት ያወጣው መረጃ እንደሚያመለክተው በሱዳን እየተካሄደ ባለው ጦርነት ምክንያት ከ14 ሚሊዮን በላይ ሰዎች ተፈናቅለዋል አሊያም አገር ጥለው ወደ ጎረቤት ሀገር ተሰደዋል። በጦርነቱ ምክንያት የሞቱና የቆሰሉ ሰዎች ቁጥር ከ40 ሺህ እስከ 250 ሺህ እንደሚደርስ ይገመታል። ይሁንና በየጊዜው በሚካሄዱ ጦርነቶች ምክንያት ትክክለኛ ቁጥር ማወቅ አልተቻለም። ሰብአዊ ቀውስ ግን በጣም ከባድ ነው። ግማሽ ሚሊዮን ያህል ህዝብ የሚኖርባት አልኦቢድ የተባለችው ከተማ በማዕከላዊ ሱዳን ካርቱምና በምዕራብ ዳርፉር ክልል መካከል በሚገኘው መስቀለኛ መንገድ ላይ ትገኛለች። በመሆኑም የሰራዊት እንቅስቃሴና ወታደራዊ ወይም ሰብአዊ እርዳታን ለማንቀሳቀስ ቁልፍ በር ናት። ከዚህ በተጨማሪ አከባቢው ሰፊ የሆነ የጦር ሰፈርና ወታደራዊ የአየር ማረፊያ ያለው በመሆኑ ቁልፍ ወታደራዊ ጠቀሜታ አላት። አልኦቢድ በታሪክ ዘመናትም ሁሉ የአቅርቦት መስመሮች ዋነኛ ማዕከል ሆና ቆይታለች ትላለች በጀርመን ዓለም አቀፍ የምርምር ተቋም ተመራማሪ የሆነችው ሃጋር አሊ ለዶቼ ቬለ እንግሊዝኛ ቋንቋ አገልግሎት በሰጠችው ቃለ ምልልስ።
4: አልኦቢድ throughout its entire history has been a really important logistical hub, whether it was for UN mission.
5: አልኦቢድ በታሪኳ ለተባበሩ መንግስታት ድርጅት ተልእኮም ሆነ ለሱዳን ጦር ኃይሎች ዋነኛ የአቅርቦት ማዕከል ሆና ቆይታለች። አሁን ደግሞ ለሱዳን ፈጥኖ ደራሽ ኃይሎች ጥቅም ልትውል ትችላለች። የሱዳን ፈጥኖ ደራሽ ኃይሎች ይችን ቁልፍ ጠቀሜታ ያላትን ከተማ ለመያዝ የሚያስችላቸውን ጥቃት ለመፈጸም በዝግጅት ላይ ይገኛሉ። የሱዳን ፈጥኖ ደራሽ ኃይሎች አልኦቢድን መልሰው ከተቆጣጠሯት ከከተማዋ መሰረተ ልማቶችና አጓጊ ከሆነው የዕጣን ንግድ ብቻ አይደለም አትራፊ የሚሆኑት። ወደፊት ለሚያካሂዷቸው ጦርነቶች ከተማዋን የድሮን መነሻና ማረፊያነትም ሊጠቀሙባት ይችላሉ።
4: urban infrastructure which they can that use.
3: ይሁንና አሉ ተመራማሪዋ ሃጋሪ አሊ፣ ይሁንና የሱዳን ፈጥኖ ደራሽ ኃይሎች ከተማዋን ቢቆጣጠሩም በአከባቢው ያለው የዝናብ ሁኔታ ድሮኖቹ የሚፈልገውን ያህል ላይንቀሳቀሳቸው ይችላል ይላሉ።
4: What is a very lucky scenario, especially
5: እንደ መልካም ሁነት የሚታየው ምንድነው? የሱዳን ፈጥኖ ደራሽ ኃይሎች ከተማዋን ተቆጣጥረው የአውሮፕላን ማረፊያ መሰረተ ልማቱን ሊጠቀሙ ቢሞክሩ አሁን ያለው የክረምት ሁኔታ ያን ያህል የሚያወላዳ እንቅስቃሴ እንዲያደርጉ የሚያስችላቸው አይደለም። የክረምት ወቅቱ እንደሚመስለኝ ከሐምሌ እስከ ጥቅምት ነው። ይህ ወቅት ለፈጥኖ ደራሽ ኃይሎችም ሆነ ለሱዳን ጦር የድሮን ውጊያ እንቅስቃሴውን ከባድ ያደርገዋል።
4: Makes combat at a very long distance difficult.
3: በጦርነቱ ሂደት ሰው አልባ የጦር አውሮፕላኖች ወይም ድሮኖች ለሁለቱም ወገኖች ማለትም ለፈጥኖ ደራሽ ኃይሉና ለሱዳን ጦር ቁልፍ የጦር መሳሪያ ሆነው እያገለገሉ ይገኛሉ። የተባበሩት መንግስታት ድርጅት የሰብአዊ መብት ኤጀንሲ እንደገለጸው እንደ ጎርጎርሳውያን አቆጣጠር ከጥር እስከ ግንቦት 2020 ባለው ጊዜ ውስጥ በተፈጸመ የድሮን ጥቃት ከ1000 በላይ ሰላማዊ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ቃል አቀባይ በሰኔ ወር መጀመሪያ በ2026 ዓ.ም መሆኑ ነው የኤልፋሻር ዘግናኝ ጭፍጨፋ አልኦቤድ ውስጥ እንዲደገም መፍቀድ የለብንም ሲሉ አስጠንቅቀው ነበር። የሱዳን ፈጥኖ ደራሽ ኃይሎች ባለፈው ጥቅምት ወር 2026 የዳርፉር ዞን ዋና ከተማ የሆነችውን አልፋሽርን በተቆጣጠረበት ወቅት በቀናት ጊዜ ውስጥ ወደ 6000 የሚሆኑ ሰላማዊ ሰዎችን በጅምላ ጨፍጭፏል ይባላል። ይህ የሆነው የተባበሩት መንግስታት ድርጅት የሰብአዊ መብት ተመልካች መስሪያ ቤት በአከባቢው የነበሩ አመለካች ድርጊቶችን መሰረት በማድረግ ፈጥኖ ደራሽ ኃይሉ አልፋሻርን ከተቆጣጠሩ የዘር ማጥፋት ወንጀል ሊፈጽሙ ይችላሉ ብሎ ማስጠንቀቂያ ከሰጠ በኋላ ነበር። የቀድሞው የሂማን ራይትስ ዎች ዳይሬክተር ኬኒዝ ሮዝ ለዶቼ ቬለ የእንግሊዝኛ አገልግሎት እንዳሉት አሁንም የሱዳን ፈጥኖ ደራሽ ኃይሉ ከተማዋን ከተቆጣጠረ የዘር ማጥፋት ወንጀል ሊፈጽም ይችላል ይላሉ። አያይዘውም
6: The rapid support forces in Sudan armed by the United Arab Emirates በተባበሩት አረብ ኤምሬቶች የሚደገፉት የሱዳን ፈጥኖ ደራሽ ኃይላት በአልፋሻር የዘር ማጥፋት ወንጀል ፈጽመዋል። የፈጥኖ ደራሽ ኃይላቱ አልዑበይድን ከተቆጣጠሩ ደግሞ የጅምላ ጭፍጨፋ ማድረጋቸውን ይቀጥሉበታል የሚል ፍርሃት ያደረብን ካለፈው ድርጊታቸው በመነሳት ነው። የሱዳን ፈጥኖ ደራሽ ኃይላት ለሲቪል ሰዎች ህይወት ከፍተኛ ንቀት አላቸው። ለዚህም ነው በርካታ ሰላማዊ ሰዎችን በጅምላ መጨፍጨፍ ዋነኛ ዓላማቸው እንደሆነ የሚሰማው።
7: Large numbers of civilians seems to be their primary aim.
3: በሱዳን የሽግግር ሉዓላዊ ምክር ቤት የፖለቲካና የውጭ ጉዳይ አማካሪ የሆኑት አምጋድ ፋሪድ አልጠይብ ሁኔታውን አልፋሽር ላይ ጥቃት ከመሰንዘሩ በፊት ከነበሩት ወራት ጋር ተመሳሳይነት እንዳለው ይገምታሉ። የአልፋሽር የጅምላ ጭፍጨፋ ከመካሄዱ በፊት ቅድመትን በያና ማስጠንቀቂያ ተሰጥቶ የነበረ ቢሆንም ሰላማዊ ሰዎችን ግን ከጅምላ ጭፍጨፋው መታደግ አለመቻሉን በማከል በአውሮፓ ህብረት የሂማን ራይትስ ዎች ዳይሬክተር ፊሊፕ ዳም ዓለም አቀፉ ማህበረሰብ ሰላማዊ ሰዎችን በጅምላ እየጨፈጨፈ ነው ላሉት የሱዳን ፈጥኖ ድራሽ ኃይልን በትጥቅና በአስፈላጊ ቁሳቁስ እየረዳች ላለችው የተባበሩት አረብ ኤሚሬትስ ግልጽ መልእክት ማስተላለፍ አለበት ይላሉ። ይሁን እንጂ የተባበሩት አረብ ኤሚሬትስ የሚሰነዘርባትን ወቀሳ አትቀበልም። የተለያዩ ዓለም አቀፍ ተቋማት ዩናይትድ አረብ ኤሚሬትስ ለፈጥኖ ድራሽ ኃይል ወታደራዊ ድጋፍ እንደምታደርግ በመረጃ አስደግፈው ከድርጊቷ እንድትቆጠብ ቢያሳስቡም እሷ ግን አልፈጸምኩም በሚል አቋሟ እንደጸናች ነው። የሱዳን ፈጥኖ ድራሽ ኃይሎች በተባበሩት አረብ ኤሚሬትስ ብቻ ሳይሆን በግብጽ ቱርክ፣ ሩሲያና ኢራን በግልጽ እንደሚደገፉም መረጃዎች ያመለክታሉ። ዓለም አቀፉ ማህበረሰብ የሰላማዊ ሰዎች የጅምላ ጭፍጨፋን መታደግ አለመቻሉ የጠቀሱት ፊሊፕ ዳም ለወንጀል ፈጻሚዎቹ ተጠያቂነትን፣ ለተበዳዮች ፍትህን፣ ድጋፍ ለሚያደርጉት ሀገራት ደግሞ ማዕቀብ መጣል ያስፈልጋል ብለዋል።
8: What is it that the international community should do? There should be a lot of public advocacy and public calls.
6: የዓለም አቀፉ ማህበረሰብ ለተጎጆች ጥብቅና በመቆም በኩል ብዙ መስራት አለበት። የአውሮፓ ህብረትና አባል ሀገራት እንደ ጀርመን፣ ፈረንሳይና ሌሎችም የጅምላ ጭፍጨፋ ሰለባ የሆኑ ሰላማዊ ሰዎችን ሊታደጓቸው ይገባል። በተጨማሪም የሱዳን ፈጥኖ ድራሽ ኃይላትን ለሚደግፉ ሀገራትም ግልጽ መልእክት ሊያስተላልፉ ይገባል። Human Rights Watch የተባበሩት አረብ ኤሚሬቶች ለፈጥኖ ደራሹ ኃይሎች ድጋፍ እንደምታደርግ ተጨባጭ ማስረጃዎች አሉት። በአንድ ዘገባችን እንዳመለከት ነው የተባበሩት አረብ ኤሚሬቶች የጦር መሳሪያና የውጭ ቅጥር ነፍሰ ገዳዎች ድጋፍ እንደምታደርግ በማስረጃ አስደግፈን አቅርበናል። የአውሮፓ ህብረት፣ ጀርመን፣ ፈረንሳይና ሌሎች አባል ሀገራትና ምዕራባውያን መንግስታት በሙሉ የተባበሩት አረብ ኤሚሬቶች ከጦርነቱ ጋር ንክኪ ባላቸው የንግድ ማህበረሰብ አባላት ኩባንያዎችና የመንግስት ባለስልጣናት ላይ ማዕቀብ መጣል አስፈላጊ ነው። በሱዳን ፈጥኖ ደራሽ ኃይላት ላይም ተመሳሳይ ማዕቀብ ማድረግ አስፈላጊ ነው።
8: Who have been involved in the provision of support to the RSF given the crimes that they commit. Sanctioning the RSF leadership is also essential.
3: የፈጥኖ ደራሽ ኃይሉ የገንዘብና ወታደራዊ ድጋፍ ምንጩን ለማድረግ ዓለም አቀፍ ማህበረሰብ በጋራ መስራት እንደሚጠበቅበትም ፊሊፕ ዳም አሳስበዋል። ወደ ሁለተኛው ርዕሳችን سنልፍ የዛምቢያ የ2026 ምርጫ መዳብና ዓለም አቀፋዊ ኃይል የሚል ርዕስ እናገኛለን። የዛምቢያ አጠቃላይ ምርጫ እንደ ጎርጎሳን አቆጣጠር በመጪው ነሐሴ 13 ቀን 2026 ይካሄዳል። ለብዙ ዛምቢያውያን በተለይ ለወጣቶች የሚመረጠው መንግስት ዋነኛ ስጋታቸውን ስራ አጥነትን የሚቀንስና ተጨማሪ የስራ እድሎችን እንዲፈጥርላቸው ይፈልጋሉ። የዋጋ ግሽበት አሁንም ዋነኛ ኢኮኖሚ ተግዳሮት ሆኖ ቀጥሏል። በሁለት ድጂት እየቀጠለ ባለው የዋጋ ግሽበት ምክንያት የኑሮ ውድነቱ እየተባባሰ ይገኛል። ይሁን እንጂ የሀገሪቱ የፖለቲካና የኢኮኖሚ ሁኔታ ከዛምቢያ ድንበር ያለፈ ተጽዕኖ እንዳለው ይነገራል። የምርጫው ውጤት ወሳኝ ነው የሚባለውም ለዚሁ ነው። የምርጫው ውጤት ማዕድናት ላይ የሚደረግ የመዋለ ንዋይ ፍሰትና የኢኮኖሚ ማሻሻያዎች ላይ ተጽዕኖ ሊያሳድር እንደሚችልም በስፋት ይነገራል። በተጨማሪም ዛምቢያ እንደ አሜሪካ፣ የአውሮፓ ህብረትና ቻይና ካሉ ታላላቅ የዓለም ሀያላን መንግስታት ጋር ያላትን የግንኙነት ቅርጽ መልክ ማስያዝ ያስችላል ተብሎም ይጠበቃል። የፖለቲካ ፓርቲዎች በስራ አጥነት፣ በድህነት፣ በኤሌክትሪክ ኃይል እጥረትና በጤናው መስክ ላይ በማተኮር በሀገር አቀፍ ደረጃ ለምርጫ መቀስቀሻነት እየተጠቀሙበት ይገኛል። የዛምቢያ ዩኒቨርሲቲ የታሪክና የፖለቲካ ተንታኝ የሆኑት ቢዝፒክ ጁቤ ፌሬ ለዶቼ ቬለ የእንግሊዝኛ ቋንቋ አገልግሎት በሰጡት ቃለ ምልልስ ሰላምና ደህንነት የሀገሪቱ የወደፊት እጣ ፈንታ መልክ በማስያዝና ቁልፍ በሆኑ ኢኮኖሚ ዘርፎች የተሰማሩ ባለሀብቶች በሀገሪቱ አመኔታ እንዲያገኙ ወሳኝ ናቸው ሲሉ ተናግረዋል።
9: The elections that are taking place on the 13th of August this year
6: ዘንድሮ ነሐሴ ዛምቢያ ውስጥ የሚደረገው ምርጫ የዛምቢያን የወደፊት እጣ ፈንታና የሰላም ሁኔታ የሚወስን ምርጫ ነው ብዬ አምናለሁ። ዛምቢያ ለአመታት ያረጋገጠችውን ሰላምና አንድነት ያስቀጥላል ብዬ ማስባለሁ። በመሆኑም የዚችን ሀገር ልማት በአሉታዊ መልኩ ጫና ያሳድራል።
9: The development of this country is not negatively affected.
3: 14 ፕሬዝዳንታዊ እጩዎች በመርጫው ለመወዳደር የሚያስችላቸውን መስፈርት አሟልተው ለመፎካከር በእንቅስቃሴ ላይ ይገኛሉ። የገዢው ብሔራዊ ልማት ፓርቲ ፕሬዝዳንትና አሁን በስልጣን ላይ የሚገኙት ሃኪኔዴ ሂቺላማ ለሁለተኛ የስልጣን ጊዜ ይወዳደራሉ። ፕሬዝዳንቱ ቢመረጡ አስተዳደራቸው የዕዳ ማስተካከያና የገንዘብ ፖሊሲ ላይ ለውጥ ለማድረግ ቅድሚያ ሰጥተው እንደሚሰሩ እየገለጹ ነው። በተጨማሪም በማዕድን ማውጫዎች ላይ ተጨማሪ ኢንቨስትመንትን ለመሳብ እሰራለሁ ብለዋል። ደጋፊዎቻቸው ፕሬዝዳንቱ ብመረጥ እከተላቸዋለሁ ያላቸውን እነዚህ ፖሊሲዎች ኢኮኖሚውን የሚያጠናክሩ ናቸው ብለው ሲያወድሱ፣ ተቺዎች ግን ፖሊሲዎቹ ዝቅተኛውን የህብረተሰብ ክፍሎች ያሉባቸውን ችግሮችና ተግዳሮቶች የማይቀርፉ ናቸው በማለት አጥብቀው እየተቃወሙ ናቸው። ከፕሬዝዳንት ሂቺላማ ዋና ተፎካካሪዎች መካከል የቶንስ ፖም ዲዚ ህብረት የተባለ ፓርቲ መሪ ሆኑት ብራያን ሙንዱ ቢሌ የኑሮ ውድነት፣ የሥራ ዕድል ፈጠራና የአስተዳደር ማሻሻያዎችን እንደሚያደርጉ የምርጫ ዘመቻ ከፍቷል። የቀድሞው የህግ ባለሙያ ጊቨን ካቱታ ደግሞ ብቸኛዋ የሴት እጩ ተወዳዳሪ ናቸው። ለብዙ ዛምቢያውያን ምርጫው የኢኮኖሚ ህልውናን የማረጋገጥ ጉዳይ ነው። የገዢው ፓርቲ ደጋፊና በስልጣን ላይ ያሉት ፕሬዚደንት የሂቺላማ ዳግም እንዲመረጡ የሚፈለገው የሲድኒ ኑንጋዳ የተባለ ወጣት ለዶቼ ቬለ በሰጠው ቃለ ምልልስ ለሳቸው ድጋሚ እድል ሊሰጣቸው ይገባል ብሏል።
6: ፕሬዚደንቱ መልካም ስነ ምግባር ያላቸውና ጠንካራ ሰራተኛ ናቸው። ስለሆነም የሀገሪቱን ኢኮኖሚ ለማሳደግ ድጋሚ እድል ሊሰጣቸው ይገባል።
3: የተቃዋሚ ፓርቲ ደጋፊ የሆኑትና የጥበቃ ሰራተኛ ሪችዌል ምምቧዚ አሁን በስልጣን ላይ ያሉት ፕሬዚደንት በሚከተሉት ፖሊሲ ምክንያት የተፈጠረውን ከፍተኛ የዋጋ ንረት ፍርሃት አድሮባቸዋል። ሰራተኞች በአስቸኳይ ከዚህ የኑሮ ውድነት እፎይ የሚሉበት ሁኔታ መፈጠር አለበት ባይ ናቸው። ኑሮ አስቸጋሪ እንደሆነባቸው በማከል በተጨማሪም ወጣት መራጮች ለውጥ እንዲመጣ ይፈልጋሉ። ለመጀመሪያ ጊዜ የምትመርጠው ሎሬቲሻ ካዚሌ ለዊዲ በሚቀጥለው ምርጫ ወጣቱ ትውልድ የሚያደርገውን ትግል የሚረዱ መሪዎች እንዲያሸንፉ ትፈልጋለች።
10: በዚህ የዛምቢያ መጪ ፕሬዝዳንት የሚመረጥበት ምርጫ ላይ ስሳተፍ የመጀመሪያ ጊዜ ነው። እኔ የምፈልገው ወጣቶች እየገጠማቸው ያለውን ተግዳሮቶች የሚረዳ መሪ እንዲኖረን ነው።
11: Employment and the rising cost of living.
3: ምርጫው በዋነኝነት የሚዳኘው በስራ አጥነት፣ በዋጋ ግሽበትና በኑሮ ሁኔታዎች የተማረረው የዛምቢያ መራጭ ህዝብ ጫንቃል ቢሆንም፣ ይሁንና የምርጫው ውጤት ቤጂንግ፣ ዋሽንግተንና ሌሎች ዓለም አቀፍ ድርጅቶች በቅርበት የሚከታተሉት ይሆናል። ውድ አድማጮቻችን እንግዲህ የዛሬው ትኩረት በአፍሪካ በዚህ አብቅቷል። ከዝግጅቱ ጋር አብሬያቸው የቆየሁት ዮሐንስ ገብረ እግዚአብሔር ነበርኩ። እስከ ሳምንት በሰላም ቆዩ።
1: የዕለተ ቅዳሜ የመጨረሻው ዝግጅት በማድመጥ መማር ተከታታይ የራዲዮ ድራማ ነው። አስረኛው ክፍል ይኸው።
2: በማድመጥ መማር
12: የዲጂታል
13: ግንዛቤ።
14: ጤና ይስጥልን የዶቼ ቬለ በማድመጥ መማር ተከታታዮች፣ እንኳን ራሂም የጨለማውን መንገድ ሲመርጥ የተሰኘውን የመጨረሻ ክፍል ድራማ ለመከታተል በሰላም ተገኛችሁ። ባለፈው ክፍል የታመሙት ፕሬዝዳንትን ቁ ስልጣናቸውን ለሀገር ውስጥ ጉዳይ ሚኒስትሩ ቸርነት አሸጋግረው እንደሚያስረክቡ አድምጠናል። ይሁንና ትኩስ ሐሳቦችን በሚያፈልቁት አዲሱ ፖለቲከኛ ዶክተር ምስጋና ፓርቲያቸው በብርቱ ተፈትኗል። ጀምበሬ የዶክተር ምስጋናን የምርጫ ዘመቻ ታስተዋውቅ ነበር። የመፈንቅለ መንግስት ሙከራ ተደርጓል በሚል በተፈጠረው ፖለቲካዊ አለመረጋጋት በቸርነት ትእዛዝ ጀምበሬ ታግታ የት እንዳለች አይታወቅም። ሚኒስትሩ የጀምበሬ የአጎት ልጅ ራሂም ለሳቸው እንዲሰራ አስገድደውታል። የራሂም ቤተሰቦች ይህን ሲያውቁ በጀምበሬ እገታ ተባባሪ ነው ብለው ወቅሰውታል። ነገር ግን ከስራው የተባረረው ራሂም ጀምበሬን የሚታደግበትን መንገድ ሲያመቻች ነበር። ከዚያን ጊዜ በኋላ የተፈጠረውን በዛሬውና በመጨረሻው ምን እንዳረካው ቃለው በተሰኘው ክፍል እንደርስበታለን።
12: የምርጫው ቀን ደርሶ ቸርነት አሸናፊነታቸው ይፋ ሆነ። የቸርነት የምርጫ አስተባባሪዎች በመላው ሀገሪቱ የተገኙን ድል ለማክበር ተሰብስበዋል። ቸርነት ጥቁር ሰማያዊ ሱፍና አብሮ የሚሄድ ከረባት አድርገው ወደ ውስጥ ገቡ።
13: አመሰግናለሁ። ታማኝ ሰራተኞቼ በጣም አድርጌ አመሰግናለሁ። ድሉ ተሳክቶልናል። ይሄ ያለናንተ የማይታሰብ ነበር። በእያንዳንዳችሁ በጣም ኮርቼባችኋለሁ። ያደረጋችሁ ትጋት፣ የነበራችሁ ጽናት በዚህ አስቸጋሪ ጊዜ እንኳን ምርጫውን በሰፊ ልዩነት እንድናሸንፍ አድርጎናል። ይሄ የሁላችንም ድል ነው። ከጎናችን ስለቆማችሁ ከጎናችሁ እንቆማለን። የምርጫ ቅስቀሳ ዘመቻ ቢሮ ምርጫው በማብቃቱ አሁን ቢዘጋም አብረን የምንሰራው ስራ ግን እዚህ ላይ አያበቃም። ሁላችሁም ላበረከታችሁት አስተዋጽኦ በተለያዩ ኃላፊነቶች ለማገልገል ወደ አዲሱ የፕሬዝዳንት ቢሮዬ ትዛወራላችሁ። በሉ አሁን እንብላ፣ እንጠጣ፣ እንጨፍር፣ ደስ ሊለን ይገባል። አመሰግናለሁ።
12: ድግሱ ተጧጡፎ ነበር። የወደፊቱ ምክትል ፕሬዝዳንት ለመሆን የተዘጋጁት የቀድሞ የጦር አዛዥ ባረጋ ላፕቶፕ ይዘው ወደ ፕሬዝዳንቱ ተጠግተው አንድ ነገር ነገሯቸው።
15: ጓድ ፕሬዝዳንት፣ ችግር ተፈጥሯል። ሀክ ተደርገናል።
16: እንዴት?
15: ሲስተማችን ውስጥ ቫይረስ ተለቋል። እያንዳንዱ ንግግራችን ለሚዲያ አሳልፎ ይሰጣል።
16: እስቲ ያሳየኝ።
15: እዚህ ላፕቶፕ ላይ እንደምታየው እኛ ካቀናበር ነው መፈንቅለ መንግስት አንስቶ ያለው ሚስጥራዊ ግንኙነት ሁሉ ተጋልጧል። የእኛ ካሜራዎች ተጠልፈዋል።
16: እንዴ!
15: እና ሚስጥራዊነት ያላቸው ምስሎች በኦንላይን ተሰራጭተዋል።
16: ምን?
15: ከዛም የባሰ ነገር አለ። ያቺ የማህበራዊ ሚዲያ ተጽዕኖ ፈጣሯ ጀምበሬን የደህንነት ሰዎች ይዟት እንዲመጡና ዶክተር ምስጋና የት እንደተደበቀ እንድትናገር ስናደርግ የሚያሳይ ቪዲዮም አለ።
16: ይሄን ማመን አልችልም።
15: የስልክህ ካሜራም ሳይጠለፍ አይቀርም።
16: ይሄንን ሊያደርግ የሚችለው አንድ ሰው ብቻ ነው። ያ ደደብ ራሂም ከስራው ካባረርኩት በኋላና ያጎቱን ልጅ መታገት በተመለከተ ሊያገኘኝ ሞክሮ ነበር።
15: ለእኛ መስራት ከማቆሙ በፊት የሆነ የገጠመው ነገር ሳይኖር አይቀርም።
16: እንዴት?
15: የአይቲ ሰዎች ትሮጃን ይሉታል።
16: እንደዛ ከሆነ ፈልጋችሁ አጥፉታ። ምን ጎን የቆመ ታወራለ?
15: ጥሩ ታዛዥ ነኝ ጓድ ፕሬዝዳንት።
16: ወይኔ!
12: አነኔ ክራይኮ ሆስፒታል ውስጥ ልጃቸው አልጋ ላይ ተኝታ ሲያዩዋት እንባ በንባ ሆኑ። ከጎናቸው መጋቤ ኦንቾና ያጎቷ ልጅ እምነት ተቀምጠዋል። በክራይኮ ከሚገኙት የመንግሥት ምስጢራዊ እስር ቤቶች በአንዱ እንዳገኛት ራሂም ደውሎ ነግሯቸው ነው የመጡት። ቸርነት ምርጫውን ሲያሸንፉና ጀምበሬን እንደማታስፈልጋቸው ሲረዱ የደህንነት ሠራተኞቻቸው እንዲያስወግዷት አዘው ነበር። ሠራተኞቹ ምሰኞች ነበሩ፣ ግን የንጹሕ ሴት ልጅን ሕይወት በእጃቸው ማጥፋት ስላልፈለጉ ባዶ ቤት ጥለዋት ሄዱ። ማንም እዛ እንደማያገኛት እርግጠኛ ነበሩ። ራሂም ስሟን ሲጠራ ጀምበሬ በሕልሟ መስሏት ነበር።
17: እባካችሁ
18: እየቃዦች ነው።
19: ጀምበሬ ጀምበሬ፣ እኔ ነኝ እምነት። አይዞሽ እሺ፣ አሁን አስተማማኝ ቦታ ነው ያለሽው። አይዞሽ
17: ጀንበሬ ልጄ፣ ማን ነው ይህንን ሁሉ ጉድ የሰራሽ? ማን ነው?
19: እማዬ፣ አባዬ እንኳን ደህና መጣችሁ።
15: አይዞሽ የኔ ልጅ፣ አሁን ምንም አትሆኝ።
19: በጨለማ ክፍል ውስጥ ለቀናት አስቀንጦኝ ነበረ።
15: ቆይ ግን ምን ፈልገው ነው?
19: ዶክተር ምስጋና የት እንደተደበቀ እንድነግራቸው ፈልገው ነው። እንደማላውቅ ስነግራቸው አላመኑኝም። ረሂም ነው ህይወቴን ያተረፋት።
15: ተመስገን። እናመሰግናለን። ግን እንዴት ያለችበትን አወቅ?
18: አንዳንድ መዝገቦችን ከሀገር ውስጥ ጉዳይ ሚኒስቴር የደህንነት ኃላፊ ሰርቄ ነው።
15: ምን አይነት?
18: ፕሬዚዳንት እንቁና አገዛዛቸው የፖለቲካ ተቃዋሚዎችና የመንግስት ጠላቶች ናቸው ያሏቸውን ሰዎች ለማሰር የሚጠቀሙባቸው የግለሰቦች መኖሪያ ቤት አድራሻዎች ነበር።
19: በእርግጠኝነት ብዙ ቤቶች አሉ። ካራይኮ መሆኑን በምን አወቅ? ቆይ
18: በግምት ነበር።
19: እንዴት?
18: አንድ ቀን ቸርነት በስልክ ካራይኮ ሲል ሰምቼው ነበር።
19: እሺ።
18: እና መዝገቡ ላይ ካራይኮ የሚል ቤት ሳገኝ በቀጥታ በባስ ተሳፍሬ ወደ ቤቱ አቀን ነው።
19: ለእኛ እኮ አንድ ነገር ሳትናገር ነው የወጣው። የት እንደምትሄድ እንኳን እኮ ምንም አልነገርከንም።
18: እርግጠኛ ስላልነበርኩ ለማንም መናገር አልፈለግኩ። ቤቱ ማንም የማይኖርበት ይመስላል። መስኮቶቹ ተዘግተው ነበር።
15: አልፈራህም ነበር?
18: በእርግጥ ፈርቼ ነበር። እየተንቀጠቀጥኩ ነበር። ጀንበሬ እያልኩ ስጠራ ቆይቼ ተስፋ ቆርጬ ነበር። በመጨረሻ ግን አንድ ክፍል ጨለማ ውስጥ ተጠቅለል አገኘዋት።
17: የኔ ልጅ ራይ፣ እናመሰግናለን።
18: ይቅርታ ጀንበሬ፣ ከእነዚህ አስቀያሚዎች ጋር በመስራቴ በጣም ይቅርታ። እንደዚህ ባይሆን መርጥ ነበር።
19: ምንም አይደለም፣ ምንም አማራጭ አልነበረህም።
12: ጀንበሬ ሳሎን ቤት ሶፋ ላይ ጋደም ብላ ቆሎ ትበላለች። ራሂም የሆነ ነገር ሲጠግን ይሰማታል። እምነት ከሥራ መምጫዋ ጊዜ ደርሷል። ደግነቱ ራሂምን ይቅር ብለውት ወደ ሰላማዊ ኑሯቸው ተመልሰዋል። ቸርነት ከተመረጡ ጥቂት ቀናት በኋላ የፖለቲካው ጡዘት ቀዝቀዝ ብሏል።
20: ሀይ ሀይ፣ እንዴት ነሽ ጀንበሬ?
21: ዛሬ ደስ ያለሽ ትመስለሽ። ምን ታገኘ እምነት?
20: ውይ ተማሪዎቼ ናቸው። ብታይ እንዴት እንዳኮሩኝ ነው የምልሽ።
21: እንኳን ደስ አለሽማ።
20: አመሰግናለሁ። የተሳሳተ ግንዛቤን በሚመለከት በተካሄደው ክርክር አላሸነፉ መሰለሽ?
21: እሰይ።
20: ቆይ ቦርሳዬን መኝታ ቤት አስቀምጬ ልምጣ።
21: እሺ።
20: ራሂምስ የት አለ? ይህንን ቀን ማክበር አለብን። በዩ
21: ክፍሉ ነው የሆነ ነገር እየጠገነ። እስቲ ቲቪ ላይ ምን አዲስ ወሬ እንዳለ እኔ።
22: ችን ሰበር ዜናን ይዘን ተመልሰናል። የሂዙና ጠቅላይ ፍርድ ቤት የፕሬዚዳንት ቸርነት ኤልያስን የምርጫ ውጤት ውድቅ አደረገ።
21: ምን?
22: ይህ የሆነው በመቶች የሚቆጠሩ የግል ኢሜሎች፣ ሪፖርቶችና ቪዲዮዎች ከተለቀቁ በኋላ ነው። የተለያዩ የሚኒስቴር
21: የቸርነት የምርጫ ውጤት ውድቅ ሆነ።
22: የፕሬዚዳንቱ የኮሚኒኬሽን ዲፓርትመንት የሳይበር ጥቃት ሰለባ መሆናቸውን በቅርቡ
21: ምርጫው ተሰረዘ ስትል የሰማሁት። አዎ፣ አሁን ቲቪ ላይ የሰማሁት። ስሙቅም
22: አላማው የመንግስትን ዲሞክራሲያዊ አሰራር ሊያበላሹ የሚችሉ ህገወጥ ድርጊቶችና ከባድ ጥፋቶችን ማጋለጥ ሳይሆን አልቀረም። ዶሲዮ በቅርቡ የተካሄደው ፕሬዝዳንታዊ ምርጫ እንዴት እንደተጭበረበረም ያሳያል። መዝገቦቹ እጅግ በጣም ብዙ ጥሰቶችን ያመለክታሉ። የድምፅ ቆጠራውም ለአሸናፊው እጩ ያደላ ነበር። የተመረጡት ፕሬዝዳንትም ሆነ ስልጣን ላይ ያሉት በሐሰተኛ የመፈንቅለ መንግስት ሙከራ፣ አፈናና ዝርፊያን ጨምሮ በተለያዩ ወንጀሎች
21: አንተን አደል ያደረግ
22: ናቸውን የሚያሳይ ማስረጃዎች
18: ነግሬሽ ነበር። በራሴ መንገድ ታገላሉ ብዬሽ
22: ነበር። ተባባሪዎቻቸው ከህግ እየሸሹ ነው። ይህ ማለት በህግ
21: መሰረት
18: ቸርነት
23: ስለኛ ምርጫ መጥበርበር መረጃውን አሳልፈ የሰጠው አንተ መሆንህ ነው።
19: እኔ በጣም ነው የፈራሁት።
18: አይዞሽ ጀንበሪ፣ ምንም አይፈጠርም።
21: እንዴ ምን ማለት ነው? ምንም አይፈጠርም ማለት አደገኛ ነው ስትል አልነበር እንዴ?
23: ብዙ ኃይል እንዳለኝ
21: እንዳትሰለቅ። እንዴት ነው እንዲህ ልትረጋጋ የቻልከው?
19: እንደው በእናትህ ስሞትልህ፣ ራሂም ስሞትልህ፣ የሆነ ነገር አድርግ። ተመልሽ እዛ ጨለማ ቤት እንዲዘጋብኝ አልፈልግም። በእናትህ
18: ቁጭ ያለው ድምፅ ይሰማችሁ?
19: ፖሊስ ነው? ፖሊስ ነው?
23: አቶ ቸርነት ኤልያስ በቁጥጥር ስር ውለዋል።
19: ምንድን ነው የተፈጠረው? በህልሜ ነው?
18: አይደለም
21: ራሂም። ፖሊሶቹ ቸርነትን በቁጥጥር ስር እንደሚያውሉት ታውቅ ነበር አይደል?
23: ፍትህና ነጻ ምርጫ እንዳሸነፈ
18: ያለበለዚያ ማረጋገጥ ይችላል። እጆን ይስጡኝ ባኩ። እኔን ለማግኘት እንደሚሞክር እርግጠኛ ስለነበር ለፖሊስ አሳውቄ ነበር። ፖሊስ ላለፉት ጥቂት ቀናት ለሶስታችን በቅርብ ክትትል ሲያደርግልን ነበር። እንደነግራችሁ ግን አልተፈቀደልኝም።
20: ተመስገን ተመስገን ተመስገን። ቆይ እዚህ ይቀላል አንቀጠቀጠኝ መሰላችሁ?
18: ከእንግዲህ ምንም ሊያደርገን አይችልም። በሉ አሁን ይደሰት።
12: ራሂም ከተከሰተው አውሎ ነፋስ መሳይ ቀውስ በኋላ አሁን ራሱን ጸጥ ያለ ቦታ ግቶታል። የተፈጸመውን ጉዳትና የጠፋውን እምነት ማሰላሰል ይቀረዋል። ሁሉም ጠባሳዎች አይታዩ እንጂ የሉም ማለት አይደለም። ይህ በእንዲህ እንዳለ እምነት ሐሰተኛ መረጃ ምን ያህል ጎጂ እንደሆነ የተከሰተውን ነገር ለተማሪዎቿ ማስተማሪያ አድርጋ ቀርጻለች። ጀምበሬ ከግርግሩ ለማገገም ትንሽ ጊዜ ወስዶባታል። ግን ሐሳብ አይግባችሁ፣ ከዳር ሆና ለዶክተር ምስጋና ድጋፏን ስትሰጥ ቆይታለች።
14: በዚህ ጥሩ ዜና እኛም ራሂም የጨለማውን መንገድ ሲመርጥ የተሰኘውን ድራማ እናጠናቀቃለን። በዚህ በዲጂታል ዘመን በተሳሳተ ግንዛቤ ምክንያት ወይንም ሆን ተብለው በሚሰራጩ ሐሰተኛ መረጃዎች የሚፈጠሩት ተጽዕኖዎች ቀላል እንዳልሆኑ ተመልክተናል። የዚህ ድራማ ደራሲ ጀምስ ሙዋንዶ ይባላል። ይህንንም ሆነ ከዚህ በፊት የተላለፉ ሌሎች ድራማዎችን መስማት ከፈለጋችሁ ድረገጻችንን ጎብኙ ወይንም በፌስቡክ ገጻችን DW አማሪክ ላይ ፈልጉን። እስከሚቀጥለው ጊዜ ደህና ሁኑ።
0: የዲጂታል ግንዛቤ
1: አርማጮች፣ የዕለቱ ስርጭት እየተገባደደ ነው። አሁን የዕለቱን ዋና ዋና ዜናዎች በድጋሚ አቀርባለሁ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ህዝባዊ ወያነ ሓርነት ትግራይ ያካሄደ ነው የተባለው አስገዳጅ ወታደራዊ ምልመላ የፕሪቶሪያ ግጭት የማቆም ስምምነትን በግልጽ የጣሰ ነው ሲል ነቀፈ። በደቡብ ኢትዮጵያ ህዝቦች ክልል ደቡብ አሪ ወረዳ 264 ተማሪዎች ራሳቸውን ስተው ሆስፒታል መግባታቸውን መምህራንና ነዋሪዎች ገለጹ። በሱዳን ኤልኦቤድ ከተማ የሚካሄደው ውጊያ ወደ ከፋ ደረጃ ሊደርስ ይችላል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ዴሞክራቲክ ሪፐብሊክ ኮንጎ መንግስት በጎረቤት ሩዋንዳ ላይ በዓለም አቀፉ የወንጀል መዳኛ ፍርድ ቤት ክስ መመስረቱን ትናንት አርብ አስታወቀ። አድማጮቻችን፣ የዕለቱ ስርጭታችን ይህን ይመስል ነበር። ጤና ይስጥልኝ።